0: 다챈데가 차치스도나 다치고 로에 있고나스 냠마 동어들이야
1: 아지 다 두고 토가 르모터 카고골 타소라는 거 탕가 접속다르잖아
0: 아니 다마지나 루지 탕카는 주스위네 다 티한치니 지 다거는 총거로 먹고 그러고는 다 팀저스탕난 루
1: 아
0: 다터는 이 송진난 루이 때 디노가 남반은 좀 무지는 다
1: 아지
0: 돈은 루 다 탕카 그럼 뭐지 뭐 다마 그 소진 거 지거로 먹고 그러도 뭐나 토티는
1: 제제 따딩나 따버 초랑기시 킬링 연노가 잡자글라크네 심으즈그라
0: 단 디기다 군인도 장구 적금나 커주주 장군도 장구식이 지치고 뭐 안도이나 런거 되니 리더 다치 사체 잠바 저기 좀 잠바가 송코나 저기 되게 단 코트 있군이 또 뭐이나 따 적금나 커주주라 따 도라 탄칸데 출시그 단 디기다
1: 제제 다터가 존우글라그니 노스가랑기 토실이 와그다 노스가랑기 지금 릴리우 참아 총입죠가
0: 다른 그 동산은 단 니노 마요노 말모 다른 게 다니 지금나 그 줄 좀 됐다 오지나 다른 그 김먹이 다 파지 타마 리신이 더 뭐지 뭐 그냥 진 다른 거 리고노다 땅 카마마만 듣고 말지니 다른 거 로리 리노도 타마 가이 고스트고 잠바트 사체 잠바트 가이탄다르 또 타마 코트리 탑주니 동저리
1: 다른 게 김성 소화 그 연구 인제나라 다른 게 럭슨 데테니 용탐니 도모저
0: 아 도모저리 답티 리인사트 코 톤진데 아티스런 게 갑슈즈 니가라 컨타치 데스틴 다리런 거 초아치 탐나다 랑근가나도 끊이다니 도모스모
1: 제제 응어마지
0: 저거나 커주주 리그 비제 도모들이 뭐 리그 비제오다 랑근나제 랑거 다치 쳇스컨 진구르 지나가 죽고 рынгы тихсар чунгыт ханырдыр теттумузурмо тигитэ дими та томоо тигитан чонгон бота тачи стартын гана батгылыумаш
1: же
0: стартын гана байна тачи чирынгы сачаны жиндан кэ чиг тонтни гэнчин тахы на чиг ожанча кур стартын да тачи хусук чук курдыр идандан чонгон бо стартын тидан дэрдэ тожардырмо
1: Ajee.
0: Tāpui nā, tā tāntāna māgazi tā dōra tō kā.
1: Dēng.
0: Dōra tī kāma nā dō tā jī āyāshir kushkūtā tā tōgā bjārstāngi. Tāni tā jī tān dīgirā jī mīyāsir jīmī kata jī tōr tōgā bjārī tā kārkī nā bā nō rī tīgī jōng tōm tōmā tōmā wō.
1: Ajee.
0: Tā jī tōngā bō yī jōng tōng tā jī sāgnī tī jī chāchī yō nō kata jī zōng jī lī nō tā.
1: Қарсан тэрэн тау цангэнэй чүрэнгэ лэгсэлдэ та мэнтэг чүл дауг самгэ мэтэдэ даун чэгэ пэджэг вартун чэпуз ёг самгэ.
0: Та мэнтэг рэнгэн дишуға чэгэ шүдэй чэгэ рэнгэ цэлгэнэ та лори-лори чэгэ чэша тон чэгэ нэ дэйца чэгэ тонзи лэнар тонзи чэгэ цэлгэнэ тонкаагэ лакэнэ нэ чэгэ джэшпидэ дэ лакэнэ та чэгэ джэрджи лэгсэ тон чэгэ рэнгэ та самсэна рэ
1: Ajiji.
0: Kian chintan chakuna kajujunda kurina shi shima kagalini zonarmo.
1: Ajiji.
0: Shima kagalini tatan tsungunbo gairzikdilini. Tsungunbo yuzi tsungunbo ranga shima sikunar da shiqlanga shima. Shiqlanga shima kagatan tsungunbo gairzikdilini tani. Da shikinja shima nyo shida tukha jastan. Jitsatan tsungunbo tsikata tsundangdan tukha daruka zinjirgato moka. Zinjirka shikinja tabliki. Tumuzgomo.
1: Aji.
0: Tangara yutina da dojo no ni chegen da chi chachi dan ba gese tumu samgi.
1: Aji ji ji. Ta te ya sin za shipa nan ba gese mu se kok.
0: Da shipa nan ba ta su rumuzgi na tsugi na chi yo chi se kirki sagni te ge chachi ra san te ge chi rgini ra te chi re ko mi buzgi na chege tangni tan ni tumuzgomo. Ten chon da changu na chi ge ren kon na chi ko ten chon da chi son na tap di ga ji na la. Тиешэ кэчэгэ дэвчэкэла кэрэтэм нэнда чэгэ нэмагэ тэнэн тэнтэмэзэри
1: лэгсэла тэнэ далдэн рэнгэ мэсэгэ пэсмэ монгэр шэлгогэ сэгони нажэнзэга цэнгэна чэрэнгэ рэнгэ нямнёажэр далэ кавдазэ гэнэ чэчэгэ кавдайк
0: тиндэшкэ тавчэгэ рэни сартэкэ тхэнзэгэ кэндэлинэ хачэ дан нёнгэзэна чэкэмогэ чэ рэнгэ сачэгэ тэнэтэ окэ сачэна тэжэ старкуэндэ мо монзэнгэна чэ rāṅga sāgani gīnyā mōs kā chīgī tān dī ndē kāgta dī nāngā chūkā chīgī rāṅga tōng kōng dī nāngā chūkā tā tē chīgī tōku jī rāṅga sācā gī rīgī nīndā chīgī rāṅga yū chōng chōng zī gā jīl dī tā chīgī gīnyā mā chīyā zī gā chīgī ngōk chē yī chū tā chīgī gā nī gā kā nī tān dōmu mō gō shkūrn dā lī nā māstār tā tōng sān chōng chōng rō mō tā chīgī wā rāṅ dī kō kā ndā dī gō nī jī nā tā rāṅga